0: Жоо ирэнхасад яарч сандралгаагаар намслан хэлсин энтим хачин сонин ёбдулчи учрин мана думдчот эдлкэй самар самхудурта хари тана амиркачу урудху самар самхудурта гэжэ
1: 중랑샤 에가운 난진 투르자 이는 위스클랜드 사한 호튼
2: 윈동핑 이슨 하스타단 우슨 놈바흐 미르지릭 네긴드 볼스룽고 이즘시지 튠치든 자링자 미르닉 다른 크흐 미르닉 근들은 가틀 시치트흐 볼그슨 바이나
3: 미치겐 나스나라